ታይቦ ትያለሽ እመቤቴ ነበር አሁንም ወደ ሰማይ ከሄድሽ በኋላ እመቤቴ ነሽ ካራቶር በኋላ ናሴ 16 2008 ወደ ሰማይ ከሄድሽ 32 ዓመት ሆኖሻል።

የምናገርበት ሰው እንዴት ይወዳታል እንዲለኝ አይደለም ግን ይሄን መደበቅ ስላልቻልኩ ነው ሁልጊዜ ቶሎ እንዲመሽ ፈልጋለሁ ቶሎ ሌላ ምክንያት የለው ፎቶግራፊን አልጋ ላይ ነው ትቼው

place de cette ville. ሌሎቻችን ፍቅረኞቻችን ያለፉብን ተጽናንተን ተጽናንተን ጸሎት በማድረግ ሁልጊዜ አእምሯችን ሁልጊዜ በማሰብ ልክ እንዳርሉ አርገን መውደድ እንችላለን። እና ለሰማችሁ